ተከበርካ ክብርሃ ወይ ኣብ ህይወትካ ውሽጢ ተሓስቦ ነገር ኩሉ ጽቡቕ ኾነልካ እንዳተመነኹ ንኩሉ ጊዜ እቲ ተሓስቦ ነገር ክመኖልካ ናይ ኩሉ ሻ ጸሎተይ ስለ ዝኾነ እግዚኣብሔር ክህግዘካ እውን እለምን ኣለ።